ባባ ልብምግ ኩርኝ እስራኢል ግፋን ኤባሂ ያዕቁብ ግፋን ኤከሌ ግፋን ግ አምለ ነፍስ ግ መቻ ሐራም ኩረቢ ተከድ ፍየዋ እምሃ ካ ተከድ ኤይ እስራኢል ግ ደርነ ሐላል ተከድ ከምጋቢ ከሌ ግፋን ዊዳልዋሽ ትየባሚሁን ቴድበሪን ከምጋበኒ ነመ ፋሄ ትየባሚሁን ተውራት ግነስ ኤክያ በላሸ